ትወጅኝ እንደው አሁን ንገሪ በጥርስ የሳክስ አታመላልሽኝ ትዝታስ ክፉነ ክንፍንፍ ያረጋ እውነቱን ነግረሽኝ ባውቀው ይሻለኛል ትወጅኝ እንደው አሁን ንገሪ በጥርስ የሳክሽ አታመላልሽኝ